ሰበት ትንሽ ነው ሰበት ታንቲሽ ነው ሰምዳረንደን ይሽ ደማላ ከነዛ ሻምሳ ፕሮጀክት እየተፈጸመ ከነ ሰማቸው ኢንተርፕራይዝ ጋር ሱዳሙርቲ በተከታታይ ቴክኒክ ካምብል ሪኮርዲንግ አፖዝማይ ሻምሳ ተፈታሊ ሲሲ እንደዚህ ሰንደርሎች ነው ይያሳ ዛታት ህግ የሀዋ መሄጃን ደርገት ነው ያማጠቅ ጉላቢ ፈኩሪያ ባህል ኢንስ ለሰንሱን ካንተ ነው ቤሽን ኩንታ ሻቲ ሲትሮግራፍ